0: እና ማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስታ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድ ዲ Dio prega per noi peccatori adesso nell'ora della nostra morte amen.
0: Sagan yamollash Mariam hoy salam lanchiun Xavier kanchi ga nev kesetoch ullu yetabarakshne shodishim fre Jesus etabarake nev.
1: Santa Maria madre di Dio prega per noi peccatori adesso nell'ora della nostra morte amen.
0: Sagan yamollash Mariam hoy salam lanchiun Xavier kanchi ga nev ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ላኖስታ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስታ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስታ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስታ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስታ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስታ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎራ ደ ኖስታ ሞርቴ አሜን።